0: ምስጥረመሮን እዩ ምክንያቱ በሐቅ ወህበት መንፈስ ቅዱስ ስለዘኾነ ከምዝበሉ ዜና ቫቲካን አፍሊቱ እዚ ምስጥር እዚ ምቅባል አዚው ጽቡቅ እዩ ምክንያቱ ምልአት መንፈስ ቅዱስን ኢየሱስ ክርስቶስ ክንስዕቦ ኩሉ ግዜ ንጎይታ እወኽንብል ክእለት ስለዝህበና ከምኡ እውን ብትብዓት ክንስዕቦ ዘይንፈርሕ ኣብታ ብዙሕ ግዜ ካብ ኢየሱስ ኣርሒቓ ክትመርሓና እትደላ ዓለም እምነት ክነበር ማታን ዝቕፅል ሰንበት 24 ግንቦት ኣብ ፅምብል በዓለ ጳራቅሊጦስ ቤተ ክርስቲያን ነቲ መንፈስ ቅዱስ ተቐቢሎም ፍቕሪ ኣምላኽ ክእውጁ ዝጀመሩ ቀዳሞት ደቂ መዛሙርቲ ተመክሮ ከም እትዝክር ቅዱስ ኣቦና ኣብ ዝለገሶ ቃለ ምዕዳን ኣስተብሂሎም ነፍሲ ወከፍን ምስጢረ ማይሮን ዝሰናዶ ምእመን ነቲ ቅዱስ ምስጢር ምስ ተቐበሉ ኣብ ተልእኾ ቤተ ክርስቲያን ተሳታፊ ክኾኑ ዝተፀውዑን ኣባና ዝነብር መንፈስ ቅዱስ ክምስክሩ ናብ ፈተውቶምን ቤተሰቦምን ዝለኣኹ ምዃኖም ቅዱስነቶም ኣጉሊሖም ከምቲ ንጳጳሳት ምስጢረ ማይሮን ንምስራዕ ዓበ ሓጎስ ዝፈጥረሎም ብዙሓት መንእስያት ካብ ቤተ ክርስቲያን ርሒቆም ክነብሩን ካብ ሰበኻታቶም ስለዝጠፍኡ ብዙሕ ግዜ ጓሕ ከም ዝፈጥረሎም እውን ኣመላኺቶም ስለዚ ካቶሊካውያን መንእስያት ንህያብ ጽንዓት መንፈስ ቅዱስ ፍሉይ ቆላሕታ ክገብሩ እምነቶም ብሓባር ክነብሩን ጻውዒት ኣቕሪቦም ኣብዚ ግዜ እዚ ዝተሰማዓኩምን ዝነበርኩምዎን ተመክሮ ኣይትረስዑ ናብ ሮማ ብምምጻእኩም ሓቢርኩም ክትጽምብሉን ብሓንሳብ ክትጽልዩን ዝፈጠረልኩም ሓጎስ ኣብ ልቦኩም ይምበር እሙናት ደቂ መዛሙርቲ ኢየሱስ ክርስቶስ ኮይንኩም ድማ ኣብ እምነት ጽንዑ ናብ ሰበኻታትኩም ዝተመለስኩም ኣብ ማሕበረሰባት ምእንቲ ክነብሩ ኣብቲ ዝቐረብ ብዙሕ ንጥፈታትን ዕድላትን ክሳተፉ ዓዲሞም ንእምነት በይንና ኣይንነብሮን ኢና ብሓባር ኢና እንነብሮ እዚ ናይ ዕርክነትን ማሕበረሰብን ዝምድናታት ምፍጣር ድማ ከም ደቂ መዛሙርቲ ኢየሱስ ብፅንዓትን ምንባር ዝሕግዝ መገዲ እዩ ብኢሎም ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብ ጀኖቫ ዝመፁ ንምስጢረ ማይሮን ዝሰናለዉ ዘሎም መንእሰያት ምልኣት መንፈስ ቅዱስ ተቐቢሎም ኣብ ምሉእ ሂወቶም ክዕቅብዎን ንዚ ናይ ፀጋ ሃሞት ከስተማቕሩ ኣተባቢዖም ንነፍሲ ወከፍኩም እውን ብሓቂ ከም ኣዕርኽቱ ደቂ መዛሙርቱ ልኡካን ኮይንኩም ክትቕፅሉን ኣብ እምነት ክትፀንዑን ከም እትደልዩ ቃል ኪዳን እዚ ከም እትደልዩ እዚ ቃል ኪዳን እዚ ንጎይታ ክትኣትዉ ኣዝዩ ኣገዳሲ እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ።
1: እዚ ዜና ቫቲካን እዩ። ብምትሕብባር ብዛዕባ ማሕበራዊ መራኺቤታት ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበርን ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበርን ብተቋም ርእሰ ሊቃነ ጳጳሳት ዮሃንስ መበል 23 ዝተወደበ ኣብ መንበረ ጥበብ ኡርባንያና ኣህጉራዊ ዋዕላ ብዛዕባ ሰብ ሰርሖ ብልሒ ብዕለት 21 ግንቦት ክካየድ እዩ። ዓለም ለኻዊ መዓልቲ ማሕበራዊ መራኸቢታት ንምዝካር ብዛዕባ ማሕበራዊ መራኸቢታት ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበር ዝመጽእ ሓሙስ ዕለት 21 ግንቦት ኣብ መንበረ ጥበብ ኡርባንያና ኣህጉራዊ ዋዕላ ክእንግድ እዩ። እቲ ድምፅን ገጽን ደቂ ሰብ ምዕቃብ ብዝብል ኣርስቲ ዝካየድ ጉባኤ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንመዓልቲ ዓለም ዝለኣኽዎ መልእኽቲ ዘቃልሕ ኮይኑ ኣዳለውቲ እቲ መደብ ምሁራት ተወከልቲ ትካላት ክኢላታት ልዑል ቴክኖሎጂ ከምኡ እውን ጋዜጠኛታት ብዛዕባ ሰብ ሰርሖ ብልሒ ኣብ ውልቀ ሰባትን ማሕበረሰባትን ሃገራትን ዘለዎ ጽልዋ ንክዝትዩ ካብ ዝተፈላለዩ ወገናት ዓዲሞም ይርከቡ። እቲ ጉባኤ ምስ ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበርን ምስ ተቋም ርእሰ ሊቃነ ጳጳሳት ዮሃንስ መበል 23 ብምትሕብባር ዝግበር ኮይኑ ብዕለት 21 ግንቦት ንምሉእ መዓልቲ ኣብ ቀንዲ ኣዳራሽ ጳጳሳዊ መንበረ ጥበብ ኡርባንያና ክካየድ እዩ። ዕላምኡ ድማ ነቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንውህበት ሓሳብ ንሓሳብ ምልውዋጥ ከም ዓሚቕ ሓቂ ደቂ ሰብ ኣኽቢርካ ረኣዮ ኩሉ ቴክኖሎጂያዊ ምህዞታት እውን ናብኡ ዘተኮረ ክኸውን ኣለዎ ብምባል ዘቕረብዎ ምሕፅንታ ምላሽ ንምሃብ ናይ ኣስተንትኖን ዘተንህሞት ክኸውን እዩ። እቲ ኣኼባ ብፓውሎ ሩፊኒ ህየንተ ናይ ብዛዕባ ማሕበራዊ መራኸቢታት ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበርን ብካርዲናል ሆሴ ቶለንቲኖ ህየንተ ናይ ብዛዕባ ባህልን ትምህርትን ዝሓሊ ላዕለዋይ ቤት ፅሕፈት ቅድስቲ መንበርን ክኽፈት እዩ። ጳጳሳት ሃገረ ፓኪስታን ምስ ርእሰ ሊቃነ ጳጳሳት ንምርኻብ ኣብ ቫቲካን ኣብ ዝገበርዎ ምብጻሕ ብዛዕባ ኣብ ሃገሮም ዘሎ ተስፋን ጸገማትን ቤተ ክርስቲያን ኣካፊሎም። ብፁእ ጳጳስ ሳምሶም ሹካርዲን ኣብ ዝሃብዎ መብርሂ ኣድልዎን ምጽራፍን ክስታትን ብግዲ እምነትካ ምቅያርን ዘጠቃልል ብድሆታት ከም ዘሎ ግን ከዓ ኣብ ሃገረ ፓኪስታን ዝርከቡ ክርስቲያን ማዕርነት መሰላትን ድልዱል መጻእን ክህልዎም ተስፋ ከም ዘለዎም ገሊጾም። ጳጳሳት ሀገረ ፓኪስታን ኣብ ሃገሮም ኣንጻር ክርስቲያን

0: አድልዎን ጸርፍን ክስታትን እምነትካ ብግድ ምቅያርን ዝኣመሰለ ከቢድ ብድሆታት እኳ እንተሎ ብዛዕባ መጻኢ ቤተ ክርስቲያን ሃገሮም ግን ተስፋ ከም ዘለዎም ገሊጾም። ኣቦ ወንበር ጉባኤ ካቶሊካውያን ጳጳሳት ሃገረ ፓኪስታንን ጳጳስ ሰበኻ ሃይድረባድን ብፁእ ኣቡነ ሳምሶን ሹካርዲን ምስሪ ሰሊቃና ጳጳሳት ክራኸቡ ኣብ ቫቲካን ኣብ ዝገብርዎ ሃዋርያዊ ዑደት እቲ ምስሪ ሰሊቃና ጳጳሳት ዝገብርዎ ርክብ ንኩሎም እቶም ጳጳሳት ምንጪ ምትብባዕን ምሕዳስን ከም ዝኾኖም ገሊጾም። ሃዋርያዊ ዑደት ካቶሊካውያን ጳጳሳት መብዛሕትኡ ግዜ ኣብ ነፍሲ ወከፍ 5 ዓመት ብዛዕባ ኩነታት ሰበኻኦም ጸብጻብ ንምሃብ ምስሪ ሰሊቃና ጳጳሳትን ሰበ ስልጣን ናይ ኩርያ ሮማናን ንምርኻብን ኣብ መቃብር ቅዱሳን ጴጥሮስን ጳውሎስን ንምጽላይን በብእዋኑ ናብ ቅድስት መንበር ዝገብርዎ ምብጻሕ እዩ። ብፁእ ኣቡነ ሹካርዲን እዚ ምብጻሕ እዚ ንዓና ኣዝዩ ኣገዳሲ እዩ፣ ምኽንያቱ ብመንፈሳውን ብኣካላውን መዳይ ሓድሽ ራእይን ሓድሽ ተስፋን ሂቡና ብምባል እቶም ልኡኻት ናብ ዝተፈላለየ ላዕለዎት ኣብያተ ጽሕፈት ቫቲካን ጸብጻባት ከም ዘቕረቡን ካብ ሰበ ስልጣን ቤተ ክርስቲያን ኣወንታዊ ምላሽ ከም ዝረኸቡን ገሊጾም። ብፁእ ኣቡነ ሹካርዲን ጸብጻባትና ኣብ ዝተፈላለየ ላዕለዎት ኣብያተ ጽሕፈት ቅድስ መንበር ኣካፊልና ካብ ዝተፈላለየ ላዕለዎት ኣብያተ ጽሕፈት ቅድስ መንበር ከዓ ኣወንታዊ ምላሽ ረኺብና፣ እዚ ከዓ ንዓና ኣዝዩ ኣገዳሲ እዩ ይብሉ። ቀጺሎም ብፁእ ኣቡነ ሹካርዲን ብዛዕባ ሂወት ቤተ ክርስቲያን ሃገረ ፓኪስታን ክገልጹ እንከለዉ ወንጌል ምስባኽ ካብቶም ቀንዲ ብድሆታት ናይታ ቤተ ክርስቲያን ምዃኑ ጠቒሶም። ከምኡውን ኣብ ፓኪስታን ዝነብሩ ካቶሊካውያን ምእመናን ቁጠባዊ ጸገማትን ድሩት ናይ ትምህርቲ ዕድላትን እኳ እንተለዎም ብሓቂ ውፍያት ምዃኖም ገሊጾም። ህዝብና ገና መሃይምነት ኣየጥፈአን፣ እንተኾነ ግን ድልዱል እምነት ኣለዎም። ድኻታት ግን ከዓ ኣዝዮም ጻዕራማትን ወትሩ ኣበርቲዖም ዝሰርሑን እውን እዮም ይብሉ። ኣብ ርእሲ እዚ እውን ብዙሓት ህዝብና ማዕረ መሰላት ኣይረኽቡን እዮም ብምባል ብዛዕባ እቲ ኣብ ማሕበረሰብ ፓኪስታን ዝርከቡ ብዙሓት ክርስትያን ዘጋጥም ዘሎ ጸገማት ጓሂኦም ገሊጾም። ብፁእ ኣቡነ ሹካርዲን ብዛዕባ እቲ ኣብታ ሃገር ብቕጽሪ ውሕዳት ኣመንቲ ዘለወን ሃይማኖታት ብተደጋጋሚ ዝጸለወ ናይ ጽርፊ ክስታትን እምነትካ ብግዲ ከም እትቕይር ምግባርን ዘለዎም ሻቕሎት እውን ኣጉሊሖም። ብዛዕባ ጉዳያት ጸርፊ ዓቢ ጸገም ኣለና፣ እምነትካ ብግዲ ምቕያር እውን ኣሎ ብምባል ክርስቲያን ሓደሓደ ግዜ ብምኽንያት እምነቶምን ምስክርነቶምን ከም ዝንጸጉን ስደት ከም ዘጋጥሞምን ሓቢሮም። ሓደሓደ ግዜ ናብቲ ንሶም ዝደልይዎ ስለ ዘይከድና ቤተ ክርስቲያንና ትንጸግን ትስደድን እያ ምስ በሉ፣ ምስ እዚ ኩሉ ጸገማት ግን ቤተ ክርስቲያን ፓኪስታን ንመጻኢ ብተስፋ ትጥምት ከም ዘላ ኣጉሊሖም። ቤተ ክርስቲያንና ከቢድ ጸገማት ትሓልፍ እኳ እንተላ ንሕና ግን ዓብዪ ተስፋ ኣለና። ሓደ መዓልቲ ኣብ ፓኪስታን ምስ ካልኦት ማዕረ መሰላትና ክንረክብ ተስፋ ንገብር ክብሉ እውን ጠቂሶም።
1: ሰላም ወሰናይ በክርስቶስ ኣሕዋትን ሓተን እዚ ሬድዮ ቫቲካናን መደመጥሳያትኩም ዘለኹም ምሳኹም ዘለኹ ሓብኹም ናብ ጳውሎስ የ በዚ ናይ ትንሳኤ ቅድሚያት ንመንፈስ ቅዱስን ኣብ ምፀባብየሉ ዘለና ሞት መመሊስኩም ተዓግቡ መንፈስ እናበርታዕኹም ክትከዱ ጸሎተይን ምንዮተይን እዩ። እምበኣር ንሎ መዓንቲ ዕፅር ዝበለ ኣስተንትኖ ሒዘልኩም መፅአ ዘለኹ ተዓቢ ግብሪ ዝብል ድማ እዩ ክኸውን። ብሓንቲ ሓሳብ ድማ ክንጅምር ፈቱ ጎይታና መድሓና ንየሱስ ክርስቶስ ሓንቲ ሓደ ዝተዛረባ ብሓቂ እንተሰሚዕንያ ንትቃሉ እንተዝተውዕልናሉ ውሽጥና ክትተሓሳስብና እዩ። ኣነ ናብ ኣቦይ ይኸይድ ኣለኹ እሞ እቲ ብኣይ ዝኣምን ንሱ ነዚ ኣነ ዝገብሮ ዘለኹ ግብርታት ከም ዝገብር ካብኡ ዝዓቢ እውን ከም ዝገብር ብሓቂ ብሓቂ ብለኩም ኣለኹ። ወንጌል ዮሃንስ መዕርፍ 14 ወደ 12 ዝዓቢ ግብሪ እንታይ ማለት እዩ ዝግ ወይተና መድሓን ና የሱስ ክርስቶስ ንዕውራት ዓይነቶም ከፊቱ ንምውታና ተንስኡ ንኣሽሓት መጊቡ ኣብ ልዕሊ ማይ ተጓዒዙ ብቓሉ ጥራያጋንን ትውፅዩ ንሱ ግን ንስኻትኩም ካብኡ ዝዓቢ ክትገብሩ ኢኹም ይብለና ኣሎ። ነዚ ቓል እዚ ከም ምስላ ወይ ከም ተራ መንፈሳዊ ዘረባ ጥራይ ጌርና ከይሰገርናዮ እስከ ነቲ ዘደንቕ ትርጉሙ ክንሪዮ የሱስ ከምዚ ዝመስል ወይ ዝነኣሰ ግብሪ ኣይበለና ዝዓቢ ኢልና ዘሎ ሰብ ነዚ ተስፋ እዚ ብኸመይ ክርዶ ይኽእል ግን እቲ ብዙሕ ዘይንበብ ቅድሚ ኩነት ኣብዛ ጥቕሲ እዚኣ ሓደ ምስጢር ኣሎ። ንሕና ነቲ ተስፋ ንፈትዎ ኢና ኣብ መዝሙርን ኣብ ምስልታትን እውን ንጥቀመሉ ኢና ግና ኸ ነቲ ቅድሚ ኩነት ኣይንሪዑና እቲ ብኣይ ዝኣምን ዝብል ቅድሚ ኩነት እቲ ቃል ክእለት ዘለዎ ይበለን ዝተማሃረ ወይ ዓብ መድረኽ ዘለዎ ወይ መራሒ እውን ኣይበለን ዝኣምን ጥራይ እዩ ዝበለን። እዚ ድማ ኣብ ቅዱስ መፅሓፍ ካብ ዘለዉ ትእዛዛት ዝቐለለ ከምኡውን ኣብ ትግባሪ ድማ ትዘኸበደ እዩ። ምክንያቱ ናይ ሓቂ እምነት እቲ የሱስ ዝዛረበሉ ዘሎ ኣብ ኣእምሮ ጥራይ ዝውሰን ስምማዕ ኣይኮነን። ኣብ ቤተ ክርስትያን ርእስኻ ምንቕናእ ወይ ኣብ ጉባኤ ጸሎት ስምዒታዊ ምዃን ጥራይ እውን ኣይኮነን። ሓቀኛ እምነት ዝበሃል እምበኣር ንእጋርካ ዘንቀሳቕስ እዩ። ፍቅራን ኣሕዋት ኣብ ግብሪ ሃርያት ከም ነንብቦ ናይ ጳውሎስን በርናባስን ተልእኾ ክንልከት ንኽእል ኢና። ካብታ ከተማ ተሰጊጎም ተሰዲዶም ነቶም ከገልግልዎም ዝመፁ ሰባት እውን ብኦም ተሳቅዮም እዮም። እቲ ፅሑፍ ግና ሓደ ሓቂ ይነግረና። ተጎጎ ኣጋሮም ነጊፎም ጉዕዞኦም ከም ዝቐፀሉ እዩ ዝገልፀልና። ኣይተዳህሉን ወይ ድማ ተልእኾኦምን ኣይቀየሩን። ናብታ ትቕፅል ከተማ ከይዶም ቃል ኣምላኽ ድማ ኣብ መላእ እቲ ዞባ ተዘርግሐ። እዚ ዩ እምነት ፍቅራን ኣሕዋት። እምነት ማለት ሓደ ማዕፆ ክዕፁ ከሎ ኣምላኽ ድሮ ካል ማዕፆ ከም ዝኸፍተልካ ተኣሚንካ ጉዕዞኻ ንቕፃል ማለት እዩ። ስለምንታይ ዝዓቢ ኢሉ ግን ምክንያቱ ጎይታ ናበብኡ ስለ ዝኸደ ነቲ ተስፋ ምስጢር ገይሩ ኣይሓደጎን። ኣነ ናበቦ ይኸይድ ኣለኹ እሞ ተባኣይ ዝኣምን ንሱ ነዚ ኣነ ዝገብሩ ዘለኹ ግብርታት ከም ዝገብር ካብኡ ዝዓቢ ብምባል ገሊፅዎ ኣሎ። የሱስ ናበብኡ ስለ ዝኸደ መንፈስ ቅዱስ ሰዲዱልና። መንፈስ ቅዱስ ድማ ኣብ ሓደ ኣካል ወይ ኣብ ሓደ ቦታ ጥራይ ኣይኮነን ዝሓድር፣ ኣብ መላእ ቤተ ክርስትያን ኣብ ኩሉ ህዝብታትን ቋንቋታትን ዘመናትን እዩ ዝዓይ። ኢየሱስ ኣብ ቤተሳይዳ ሓደ ዕውር ሕዊ ነይሩ ብኣካሉ ብቤተ ክርስትያን ብምርዓቱ ቢሉ ግና ኣብ መላእ ዘመናት ሆስፒታላት ሃኒፆም ለምፃማ ተፈዊሶም ሕሙማት ሓኽዮም ወንጌል ስም ኣምላኽ ናብ ዘይፈልጡ ህዝብታት በፂሑ። እዚ እቲ ዝዓቢ ግብሪ ተባሂሉ ዝተገልፀ ምስፍሕፋሕ ስራሕ ኣምላኽ። ሎሚ ክንዝክሮ ደስ ዝብለኒ ቅዱስ ኣትናቴዎስ ዝተባሃሉ ዓቢ ኣቡን ሊቅ ናይ ቤተ ክርስትያን እዚኦም ጳጳስ እዮም ነይሮም። ልዕሊኡ ግን ኣንጻር ኣርዮስ ደው ዝበለ እዩ። ናይ እምነት ጅግና እዩ። ከባቢ 17 ዓመት ከም ዝተሰደ እዩ ታሪክ ቤተክርስትያን ዝነገረና። ንሱ ነታ ሓንቲ ሓቂ ማለት ጎይታና የሱስ ክርስቶስ ብሓቂ ኣምላኽ ምዃኑ ፀኒዑ ተቓሊሱላ ሒዝዋ። እታ ሓቂ ድማ ን16 ዘመናት ንቤተክርስትያን ከም መብራህቲ ኮይና ተገልግላላ። ንሱ ፍሉይ ተኣምራት ኣይገበረን ክኸውን ይኽእል እዩ፣ ግና ከቲ ዝዓየዮ ግብሪ ዝዓቢ እዩ። ምክንያቱ ነቲ ኩሉ ካልእ ግብርታት ዝቆመሉ መሰረት ደው ንክብል ገዛ ስለ ዝኾነ እምበኣር ፍቁራን ኣሕዋት ንነፍሲ ወከፍና ዝኾን ሓንቲ ሕቶ እውን ካሕተኩም ደስ ይብለኒ። ኣምላኽ ሕጂ ኣብ ኢድካ ዝቕምጦ ንስኻ ግን ንእሽቶይን ዘይረብሕን ጌርካ እትሪኦ ዘለካ ነገር እንታይ እዩ? ምናልባት ክትገብሮ እናደለካ እትፈርሆ ዘለካ ተበግሶ ወይ ዘተ ወይ ድማ በቕዓት የብለኒ ኢልካ ዝሓባእካዮ ውህበት ወይ ድማ ቀፃሊ ህላዊኻ ዘድልዮ ደገፍካ ዘድልዮ ማሕበረሰብ ከሎ ደው ምባልካ ክኸውን ይኽእል እዩ። የሱስ ዓብ ነገር ጥራይ ክንፈጥራ ይፀውዓና ክንኣምን ድሕሪኡ ድማ ክንንቀሳቀስ ይፀውዕና። እቲ ዝዓቢ ግብሪ ይልዎ ዘሎ ነቶም ኣብ መንበረ ታቦት ዘገልግሉና ፍቁራን ክቡራን ኣቦታትና ካህናት ጥራይ ዝተሓዘ ኣይኮነን። እዚ ግብሪ እዚ እዚ ፍረዚ ናይቶም ከይተዳህሉ ጉዕዞኦም ዝቕፅሉ ኣመንቲ እውን እዩ። ንስኻ ሓደ ካብኣታቶም ኢኻ ንስኻ ሓደ ካብኣታቶም ኢኻ ብሰንኪ ስራሕካ ዘይኮነስ ብሰንኪ እቲ ኣባኻ ሓዲሩ ዘሎ ህያው ኣምላኽ ይኸ እዚ ነገር እዚ እምበኣር ፍቁራን ብክርስቶስ ኣሕዋትን ሓትን ኣብ መደምደምታ እቲ ዝተንስአ ክርስቶስ ካብ ርሑቕ ኮይኑ ብቕዓትካ ኣይኮነን ዘዕዘብ ዘሎ ንሱ ድሮ ቅድሜኻ ናባቦ ከይድ እዩ መንፈስ ቅዱስን ኣብ ውሽጥኻ ክሓድር ሰዲድልካ ኣሎ። እቲ ግብሪ ናት እዩ፣ ሓይሊ ናት እዩ፣ ተልእኾውን ናት እዩ። ናተይ ናትካ ናትክ እምነት ድማ ክሳብ ምንቅስቓስ ዘብፅሕ እምነት መሓስ ኣስዩ ኣገዳሲ እዩ። እዚ ዓቢ ግብሪ ፅባሕ ዘይኮነስ ሕጂ ምክንያቱ ንሱ ድሮ ኩሉ ዘድልየካ ዘድልየኪ ዘድልየኒ ይብና ኣሎ ኪድ ዝዓቢ ግብሪ ድማ ስራሕ ስለኹሉ ነገር እግዚኣብሔር ሰመስገና ይኹን። እግዚኣብሔር ይባርኽኩም። ዝመፅሶም ካልእ ክሳብ ንረኸብ ስስና እዩ።
2: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብዳሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቶር ኢየሱስ ክርስቶስ።

0: ኣብኣድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እትሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለኣለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓነ ነፍሳት መልእልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። ኣብ ኣደ ጐይታ ቤተ ክርስቲያን ናይ ገዛ ርእሳ ምስጢር እያ እትርኢ። እዚ ድማ ኣብኣ ኣርኣያ ናይ ድንግል እምነትን ናይ ኣደነት ፍቕርን ናይ መጻምድቲ ክዳንን ስለ ዝረኸበት ጥራይ ዘይኮነስ ልዕሊ ዅሉ ድማ ኣብቲ ንሳ ናይ ገዛ ርእሳ ብሉፅ ምስሊ ማለት ነቲ ክትኮኖ ተጸውዓትሉ ጽውዓ ፍጹም ቅርጺ ስለ እተርኢ እዩ። ከም እንዕዘቦ ዘለና እቲ ብዛዕባ ድንግልን ኣደን ኣብ ብርሃን ኣሕዛብ እተገልጸ ሓሳባት ንቤተ ክርስቲያን ከነፍቅርን ፍጻሜታ እትመጽእ ምሉእ ብምሉእ ብኽብሪ እትፍጸምን መንግሥቲ ኣምላኽ ኣብ ውሽጣ ከነገልግልን ይምህረና። እምበኣርከስ በቲ ማርያም ድንግልን ኣደን ዝሃበትና ብሉፅ ኣርኣያ ንገዛ ርእስና ክንምርምር ንፍቀደሉ እሞ ብኣማላድነታ ኣቢልና በቲ ኻባና እንሕተቶ መልሲ ንምሃብ ክትሕግዘና ንለምና። ኣብ ቤተ ክርስቲያን ዘሎና ተሳትፎ ብትሕትናን ብንጡፍ እምነትን ድየ ዝነብር ዘለኹ ነቲ ኣምላኽ በቲ ደረት ዘይብሉ ፍቕሪ ንዘቕርበለይ ጸዋዕታ ምላሽ ንምሃብ ዝሃበኒ ኪዳናዊ ማሕበረሰብ እፈልጦ ድየ፣ እቶም ብኣምላኽ እተዋህቡኒ ካህናት ከ እዘዞም ድየ፣ ሕያው ክፍሊ ቤተ ክርስቲያን ከም ዝኾንኩ ኸ ኮይኑ ይስምዓኒ ድዩ። ንማርያም ከም ኣርኣያ ብልጽቲ ኣባል ቤተ ክርስቲያንን ኣደ ቤተ ክርስቲያንን ገይሬ ድየ ዝርእያ እሙን ወደ መዝሙርን ወዳን ክኸውን ክትሕግዘኒ ድማ እልምና ድየ። ዝኸበርኩም ኣሕዋትን ኣሓትን እቲ ኣብ ልዕሊ ማርያም ዝወረደ ብትሕትናን ብተኣዝዞን ዝመሃረና መንፈስ ቅዱስ ነዚ ዘደንቕ ክውንነት ምሉእ ብምሉእ ክንረክብ ጸጋ ይሃበና። ብዛዕባ ዶግማዊ ቅዋም ብርሃን ኣሕዛብ ኣዕሚቑና ምስ ነስተንትን ንድንግል ማርያም ነዚ ውህበት እዚ ክትህበና ንለምና። ፍቕሪ ቅድስተ ኣደ ኣብ ኵላትና ምእንቲ ኸዓቢ ድማ እዩ፣ ከምኡ ድማ ይኹነልና።
1: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።

0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎቶ ንግሥተ ሰማይ ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ጐይታናን መድኃኒናን ኢየሱስ ክርስቶስ ንዘለኣለምን ብዘይ ቅድመ ኹነትን ከም ዘፍቀረናን እታ ንዓና ዘላቶ ፍቕሪ ንኻልኦት ከነፍቅር ከም እትድርኸልናን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ዕለት 10 ግንቦት ኣብ ሃገረ ቫቲካን ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ጐይታ ኣብ ፈተናታት ሕይወት ንበይንና ኣይሓድገናን እዩ ክብሉ ንምእመናን ኣረጋገጹሎም። ቅዱስ ኣቦና ነቲ ኣብ ዘመነ ፋሲካ ኣብ ናይ ፍርቂ መዓልቲ ጸሎት ኦንግስተ ሰማይ ቅድሚ ምድጋሞም ብዛዕባ እቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ናይ መወዳእታ ድራር ንደቀ መዛሙርቱ እተፍቅሩኒ እንተ ደኣ ኮንኩም ትእዛዛተይ ሓልዉ ንዝበሎም ቃል ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ልዮን ኣብ ኣስተንትኖኦም እዚ መግለጽ እዚ ጽድቅናን ፍቕሪ ኣምላኽ ከም ቅድመ ኹነት ጌርና ብምሕሳብ ንትእዛዛቱ ስለ እንሕልዎ ከም እተፈቕርና ጌርና ካብ እናሓስቦ ጊጉይ መረዳእታ ሓራየ ውፃኣና እዩ በሉ። ብኣንጻሩ እኳ ደኣስ ፍቕሪ ኣምላኽ እዩ ንጽድቅና መሰረት ዝኸውን በሉ። ከምቲ ክርስቶስ ንዓለም ዝገለጾ ነቲ ንዓና ዘለዎ ፍቕሪ ኣፍልጦ ክንህበሉን ከለና ከም ፍቓድ ኣምላኽ ትእዛዛቱ ብሓቂ ክንሕሉ ንርከብ ኢና ብምባል ቃላት ጐይታናን መድሓኒናን ኢየሱስ ክርስቶስ ኣብ ክብርን ዝምድናን ንምእታው ዝቐረበ ጻውዒት ደኣ እምበር ናይ ጸለመ ወይ ናይ ምጥርጣር መጠንቀቕታ ኣይኮነን ብምባል ገሊጾም። ብልክዕ ድማ በዚ ምኽንያት እዚ ከምቲ ጐይታ ዘፍቀረና ንሕና ውን ሓድሕድና ክንፋቕር ይእዝዘና ኣሎ ክብሉ ቅዱስ ኣቦና ኣመልኪቶም ቅዱስነቶም ኣስዒቦም ፍቕሪ ኢየሱስ ኣብ ውሽጥና ፍቕሪ እዩ ዘፍሪ ብምባል እውን ኣጉልሑ። ክርስቶስ ባዕሉ መለክዕን ምሳሌን ናይ ሓቀኛ ፍቕሪ እዩ። ናይቲ ንዘለኣለም እሙንን ንጹሕን ዝኾነ ከምኡ ውን ቅድሚ ኹነት ዘይብሉ ፍቕሪ እዩ በሉ። ኣምላኽ ቅድም ስለ ዘፍቀረና ንሕና እውን ከነፍቅር ንኽእል ኢና። ንኣምላኽ ብሓቂ ምስ ነፍቅሮ ኸዓ ንሓድሕድና ብሓቂ ንፋቕር ኢና በሉ። ርእሰ ሊቃነ ጳጳሳት ልዮን ወሲኾም እቶም ሕይወት ዝረኸቡ ጥራይ እዮም ብሕይወት ክነብሩ ዝኽእሉ፣ እቶም እተፈቕሩ ጥራይ ከዓ እዮም ከፍቅሩ ዝኽእሉ ብምባል ንሕይወት እውን ልክዕ ከማኡ ምዃና ገለጹ። በዚ ምኽንያት እዚ ድማ ንትእዛዛት ጐይታ ካብ ናይ ሓሶት ፍቕሪ ዘሕውየና መንገዲ ሕይወትን ናብ ድሕነት ዝመርሕ መንገዲ መንፈሳዊ ኣነባብራን እዩ ክብሉ ገለጽዎ። ቅዱስ ኣቦና ኣስተንትኖኦም ብምቕጻል ክርስቶስ ስለ ዘፍቀረና ኣብ ፈተናታት ሕይወት እውን ንበይንና ኣይሓድገናን እዩ። ኣብ ክንድኡስ ንጳራቅሊጦስ ማለት ነቲ ጠበቓና ዝኾነ መንፈስ ሓቂ ክሰደልና ምዃኑ ቃል ኣትዩልና ኣሎ በሉ። ኣብ መንጎቲ ኣብ ዓለም ዘሎ እከይ እውን ከይተረፈ ብዛዕባ እቲ ኩሉ ሳዕ ይኹን ኣብ ኩሉ ቦታ ነቲ ፍቕሪ ዝኾነ ኣምላኽ ክንምስክር ከም እተጸዋዕና እውን ኣስተንተኑ። ኣብቲ ንፍቕሪ ዘሎና ተልእኾ ይብሉ ቅዱስ ኣቦና ነቲ ዝከኣለና ጻዕርታት እውን ከይተረፈ ከተዓናቕፈና ካብ ዝኽእል ነገራት እውን ኣጠንቅቑ። መንፈስ ቅዱስ ናይ ሓቂ ሓይሊ እኳ እንተኾነ ርእሰ ሊቃነ ጳጳሳት ከም ዘመልከትዎ ብዛዕባ እቲ ንኣምላኽ ዝጻረርን ንደቂ ሰባት ድማ ኣብ ንሓድሕዶም ምብትታን ክገብር ዝጽዕር እቲ ኸሳሲናን ኣቦ ሓሶትን ዝኾነ ክንጥንቀቕ ተላብዮም። ኣብ መወዳእታ ርእሰ ሊቃነ ጳጳሳት ልዮን ምእመናን ነቲ ብዘይ ቅድመ ኹነትን ብዘይቋርጽን ነባርን ፍቕሪ ዘፍቀረና ጐይታ ከማስውን ንኣማላድነት እታ ወላዲተ ኣምላኽ ድንግል ማርያም ብሕድሪ ክውፈዩን ጻውዒት ኣቕሪቦም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሻድሻይ ሰንበት ዘትንሣኤ ግንቦት 9 2018 ዓ ም ነዚ ሰንበት እዚ ዘሰኒ መዝሙር ፋሲካ ዛት ዕለት ቅድስ ኢቲ ፋሲካ ፋሲካ ቅድስቲ ዕለት እያ ፋሲካ በዓ ንተሓጎስን ደስ ይበለናን ኣብ ፋሲካ ንዘናጋዕን ንዕርፍን ሰማይን ምድርን በዓኣ ይሕጎሱ ፋሲካ ፋሲካ ፋሲካ ተስካር ትንሳኤ መድሓኒና ምስባክ በልኡ ወፀግቡ ጥቀ ወሃብኮሙ ለፍትወቶሙ ወየሓጥኡ እምዘፈቀዱ በልዑን ኣዝዮም እውን ፀገቡ ዝተመነይዎ ሃቦም ካብቲ ዝተመነይዎ ኣይከልኦምን መዝሙር 78:29 ወንጌል ዮሃንስ ምዕራፍ 15 ካብ ቁፅሪ 9-17 ከምቲ ኣቦ ዘፍቀረኒ ኣነ ውን ኣፍቅረኩም እየ ኣብ ፍቕረ ይንበሩ ከምቲ ኣነ ትእዛዝ ኣቦይ ሓልየ ኣብ ፍቕሪ እውን ፀኒዐ ዝነብር ዘለኹ ከምኡ ኸ ንስኻትኩም ትእዛዛተይ እንተሓሊኹም ኣብ ፍቕረይ ፀኒዕኩም ክትነብሩ ኢኹም ሓጎሰይ ኣባኻትኩም ምእንቲ ክነብር ሓጎስኩም እውን ምሉእ ምእንቲ ክኸውን ሲ ዝነገርኩኹም ከምቲ ኣነ ዘፍቀርኩኹም ንስኻትኩም እውን ንሓድሕድኩም ተፋቐሩ ትእዛዘይ እዚ እዩ ሰብ ካብቲ ኣብ ክንዲ ኣዕርኹ ንህወቱ በጃ ኣሕሊፉ ዝህቦ ዝዓቢ ፍቕሪ የብሉን ንስኻትኩም እዚ ዝኣዘዝኩኹም ዘበለ እንተፈፀምኩም ኣዕርኹ ኢኹም ዘግምጊላዎት ኣይብለኩምን እየ ጌልያስ ጎይትኡ ዝገብሩ ኣይፈለጥን እዩ ኣነ ግና እቲ ካብ ኣቦይ ዝሰማዕክዎ ዘበለየ ንኣኻትኩም ስለ ዘፍለጥኩኹም ኣዕሩኸይ ኢኹም እብለኩም ኣለኹ ኣነ እየ ዝሓረኹኹም እምበር ንስኻትኩም ኣይሓረኹምንን ኬትኩም ፍረ ምእንቲ ክተፍርዩ ፍሬኹም እውን ምእንቲ ነባሪ ክኸውን ሸንኩኹም ስለዚ እውን እቲ ነቦ ብስመይ ዝለመንኩምዎ ዘበለየ ክህበኩም እዩ ንሓድሕድኩም ክትፋቕሩ እዚ እእዘኩም ኣለኹ ኣብዚ ሻድሻይ ሰንበት ዘትንሳኤ እነውዕሎ ፍቕሪ ኣምላኽ ብመስዋእቲ ዝግለፅን ሓባራዊ ከም ዝኾነን ኢና እነስተንትን ኣምላኽና ንኩልና ብሓባር ዘፍቅር ብነፃ ከዓ ፍቕሪ ንነፍሲ ወከፍና ብቤተክርስትያንን ብወለድናን ገይዱ ብዘይፈላለየ ይገልፀልና እቲ ዝለዓለ ዝበለፀን መግለፂ ፍቕሪ ኣምላኽ ብኢየሱስ ክርስቶስ እዩ ከምኡ ብወለድና እቶም ኣብ ምፍጣር ምስ ኣምላኽ ዝተሓባበሩ ተገሊፁ ኣብ ኩሉ ንባባትና ዝግለፅ ብዛዕባ ፍቕሪ እዩ እዚ ፍቕሪ ኣምላኽ ንኩላትና ዘጠቓልል ኮይኑ ብወገና ከዓ በቲ ኣብ ነነድሕድና ኣብ እንርእዮ ከም መስዋእቲ ከምቲ ክርስቶስ ምእንታና ዘረኣዮ ክነርኢ ዝሓትት እዩ ፍቕሪ ኣምላኽ ኣብ ደቂ ሰብ ምስታ ሓንቲ ወላዲት ኣብ ውሉዳ እተርእዮ ፍቕሪ ጥራሕ እዩ ክነፃፀር ዝኽእል ኢሳያስ 49:15 ኣብ ሓደ መዝሙር ከምዝዝመር ፍቕሪ ኢየሱስ ኣዝዩ ዘገርም እዩ ኣዝዩ ገፊሕ ኣእካብ ክውፃእ ዘይከኣል ኣዝዩ ነዊሕ ክተርክቦ ዘይከኣል ኣዝዩ ዓሚቕ ክትበፅሖ ዘይከኣል ብጣዕሚ ዘገርም ፍቕሪ ፍቕሪ ክርስቶስ ዝወዳደሮ የብሉን ኣምላኽ ንክርስቶስ ኣፍቂርዎ ክርስቶስ ከዓ ንኣና ኣፍቂርና ነቲ ሰንሰለት ፍቕሪ ክንቅፅሎ ኣለና ንኸማና ዝኣመሰሉ ሰባት ብምፍቃር ኣብ መሓለፍቲ ፍቕሪ ክንከውን እዩ ድላይ ኣምላኽ እዚ ከዓ ኣብቲ ኣምላኽ ኣብ ርእሱን ኣባናን ዘርእዮ ፍቕሪ ዝተመስረተ እዩ ፍቕሪ ንርእስኻ ጥራሕ ሒዝካያ እትነብር ኣይኮነትን ኣብ ግብሪ ክትገልፆ ይግባእ ዋንኡ ኣምላኽ ዝኾነ ፍቕሪ ንሓደ ክንፈጎ ኣይግባእን ዘየፍቅር ኣምላኽ ምስኡ የለን ዘየፍቅር ሕጉስ ኣይኮነን ብኣምሰሉ እዩ ዝጓዓዝ ስለዚ ነቲ ኣምላኽ ኣባና ዘርእዮ ፍቕሪ ርኢና ንሕና ከዓ ንካልኦት ክነፍቅሮም ብኣና ኣቢሉ ኣምላኽ ክበፅሖም ክነፍቅድ ኣለና ኣብ ዝተነበየ ካብ ግብረ ሃዋርያት ቆርኖሌዎስ ምስ ኩሎም ስድርኡ ኣሬማዊ እንከሎ ቆልጢፉ መንፈስ ቅዱስ ተቐቢሉ ጴጥሮስ ነዚ ክገልፅ እንከሎ ኣብ ቅድሚ ኣምላኽ ዝያዳ ዝፍቶ ወይ ብፍላይ ዝሕለየሉ የለን ብካልእ ኣዘራርባ ፍቕሪ ኣምላኽ ሓባራዊ ንኩሉ ብሓደ እዩ ዘፍቅረና ኣብኡ ዓሌት ሃይማኖት ወይ እውን ብግብርና ኣየፍቅረናን እዩ ሓንቲ ንሱ ንሕና ክንገብራ ዝደልያ ፍቕሩ ተቐቢልና ኣብኡ ክንመፅእ ፍቕሪ ኣምላኽና ከም ማግኔት ክስሕበና ይግባእ ኣብ ቅድሚ ኣምላኽ ደው ክንብልን ከለና ኩሉ ኩነታትና ፍቕሩ ኣባና ክንርአ እንተተኻእለ ምስኡ ኣለና ማለት እዩ ንኣምላኽ ዘፍቅር መጀመርያን ዝገብራ ንሓጢኣት ንኽፍኣት ካብኡ የርሕቕ ንካልኦት ወላ ክፉእ እንተገበርዎ ፅቡቕ ይፈዲ ክነፍቅር እንከሎና ጥራሕ ኢና ኣርኣያን ኣምሳልን ኣምላኽ ምዃንና ንገልፅ ዘፍቅር ወዲ ኣምላኽ እዩ ዘየፍቅር ሓሳዊ እዩ ሎሚ ብኸመይ ንልለ ምስ ሰባት ብኸመይ ንፈልጦምን ንቐርቦምን ርክባትና ከመይ ኣሎ ኣብ ገዛና ኣብ ስራሕና ምስ ቤተሰብና ኣብ ቁምስናና ወዘተ ነዝን ካልእን ርኢና ክንክእል ኣለና نذري إنا انتخالنا طرح إنا أب أملخ نملس يوهنس أب ملوختون أب ونجلون زخخرنا خرسوس كساب كندي كم زفكرنا رينا خنكليو أب فقر أملخ كنبر أب ننتحدنا خا فقري خنزوتري فقر زخنا أملخ بارعايا ون أمسالون غيرو إيو فتئرنا بزم خنيات كآنا تزغلس ألنا فقري أب كالقوت كنغلصون كنم حلال فون يزد لينا كمز خنقبر نكلنات راح يوب ملوء بأمثال أملاخ كمز تفترتنا خنقلص النخيل مخنياتو أملاخ فقريو كنفكر نكلنا كم أملاخنا نخوه أبن الندحدنا خنفقر نكلنا نمنقست أملاخنا نسفح زلنا نزي فقر أملاخ خنقلص نكلنا نتي أبانا حديرو زلو فقر أمسكر ونجيلن بقارنا نحدحدنا خنفقر تزازن برمخر خمزي وخني قلصلنا لأن حد حدكم كتفاقروا زي إززوكم هالخو أتم خنيات قليليو نحنا نرأسنا فرا فقرينا إذا فقري إذا تم حلال في مقدي خاء كاب أملاخ ناب كرستوس كاب كرستوس كأنا بانا كومو بخال أقلال أخاب أملاخ ناب ولدنا كاب ولدنا كأنا بانا بز مخنيات إيولومي كرستوس كمتي أبوز فكرني أنا أون أفكروكم إيه أفقري نبرو يوهنس عصر تحمشت شعات زبلنا كاب كالقوت كيم محلال فنا خنترف حانت مخنيات يبلنان نتي من راخيوي سنسلت كون قرصو يبلنان أبسبات فقردو أم محلال فالقو ويسقلي إلنا رأسنا خنرئي كن كلال لنا زي النزار والو زلونا فقري لعلق سميعيت زخيديو زي يسو زبلنا زلو فقري أم مسواتي زي تمسرة فقريو برتع سميعيت كسانيوي كآل إيو ندخنين فقري تصنعن مسواء تاون زيك إيادن زقبرو حلناو توافعين نتيو زي إيو حلقاتني حاد طعين حق إنيان كريستيان مسواء تاوي فقري تتعقستي زي سفنو كخووني قبع نسقعات بزي مقروم رام ما انت قصور أبقزي فتنا صنعات أبقزي تقاومون أبقزي سقمن صنعك مقصال قدس باولوس بحريات فقري أب قدامي كورنتوس عصر سلسة أقفحي قلتلنا فقر عقال لوه زيت قن زيت الجهر زيت عبه سد زي كونت نأيت عمن زيت بل أيت قطعن أيت قيمن النابلي كميز بل فقري كنحس كم زلنا هاي قلتلنا أم لخلو مون مللينا فقر خنقبرو إيزدلينا زلو حق إنيا فقري بزخونا مخنيات كفرس ويكغير هاي كيلنيو تعيمكوا حاسمكوا زغير ايكونان زفكر كينوس اقامات زلو سناي تعمر ايوك خلالو وانا فقر زوحادو كاب كن فاقر كن سالة انك ادادمينا انتا ايوك اينا فكر اقام كيننا زلو إلنا كن حتى تصبقيو بجمريا سيطان تعويت لنا لو سيطان تقدم يتعوتو اب منغو املاخن سبن اب منغو سبات فقري فليو كخيل انكلو ايو نقدامت ولدنا زتعوت اللهم فقر أملاخون بمعدو كمزر إيو مسقوروم إيو نانا أون تعويت لنا زلو نبوت أملاخ زخون حلنانا نسوك ورصوص لزي كالي كنفكر أين خلنا لنا بدلنا أي رأينا نالو تقاقي بدل إلو مسحلنو وززارب تسعينو بدلتي كالو طرح يوم أنا حانتي بدل يبلين بحالتي خينا زي أبناء حد صوت عالمكم أن نبر غيرنا أبصل أنكر حنتن نبر لنا أبل بنات مليسنا مجمريا ببدلنا نتعمن دحريو نحونا كندلي كنفكر إنا سالساي مقدس أقام زحبر بزيحو نتحق أن هوتن مقدن زخون خرسوس حديقنا كالقوان مقدي كنمرس لأن دلي فقر قديلو اتيوم كريسيان نبهالكوا حدا خنكوون أي كعلنان مخنياتو نتحق إنيات مرت خرسوس كمتين إحنا أن ندليو كخوون سل أن ندلي ما أكل هوتنا خرسوس غيرنا سل زين قعز زلنا فقر قديلو رابعي حق إنيات رقم فقر قديلو سبلومي فقري بقزفاون سقاون ترح كرئيو دليو حق إنيا فقري أب خرسوس ترحينا أن مهارو من تحق إن رتعن الكاب الجامو خان حق إنيا فقري أب موت يوزب الصح شعو خطنس أيس أقمن يسوس لومي حدث مسؤعته قربلنا له أعرخه كنا حدث فترة نكون حدا فرنساوس أحفاي هنري باربوس كاب سحين شو من تمت سبعة أربعة تنقص عشان شعاتهم سلاسان حمشتن زنبر زنبري أما نقولت وقوات وتهدرات أبقى دما يقع علم أب حدا معقوي وتهز تجبري زرر بيترخ حدا خبتن وتهدرات كموت قرب دقائق ጠሪፈና ኦኸም ዘለዋ ዝተረድአ ንሓደ ብፃዩ ዶሚኒክ ስማዕ ሕማቕ ህወት ከም እትነብር ኩልና ንፈልጦ እዩ ኣብዚ ኸትካ ከድካ ብፖሊስ ምስ ተደሊኻ ኢኻ ኣነ ግን ወላ ሓንቲ ፀገም ከም ዘይብለይ ትፈልጥ ኢኻ ስመይ ንፁሕ እዩ ስለዚ እንካ ነዚ ማሕፉዳይ ዋሌተይ ውሰዶ ኩሉ ወረቓቕተይ መንነተይ ነቲ ፅቡቕ ስመይ ህወተይን እንካ ቀልጢፍካ ውሰዶ እሞ ኩሉ ናትካ ወረቐት ወረቓቐቲ ይሃበኒ ኩሉ ነቲ በደላትካ ሕማቕ ግብርኻን ምሳይ ሒዘዮ ክመውት ክቕበር ኢልዎ ይበሃል ሓዲሽ ሰብ ክኸውን እሞ ኩሉ በደላቱ ክቕበር እዚ እሙን ወተሃደር ነቲ ዓማፂ ብፃዩ ሓዲሽ ህወት ክጅምር ነታ ዝለዓለት ህያቡ ክህቦ ኣቕሪበሉ ፍቕሩ ሓልዮቱ ክሳብ ሞት ገሊፁሉ ፍቕሪ ክግለፅ ብርቱዕ ትብዓት የድሊ ጋንዲ ሓደ ካብ መራሕቲ ናይ ህንዲ ዝነበረ ኣብ ፀሓፎ ፈራሕ ፍቕሪ ገሊፁ ኣይክእልን እዩ ፍቕሪ ናይ ንፉዕ ሰብ ጥራሕ መንነት እዩ ይብል ኢየሱስ ዘረጋግፀልና ፍቕሪ ዘበለ ኩሉ ፍረ ኣለኦ ኣብ ገለ እዋን ንገለ ሰባት ፅቡቕ ምግባር ክሳራ ግዜኻ ምሕላፍ ኮይኑ ይስምዓና እዩ ሰባት ከይመስግኑን ኣብ ገለ እዋን እቶም ፅቡቕ ዝገበርናሎም ኣንፃርና ይኮኑ እዚ ኮይኑ እቲ ተስፋ ክንቆርፅ የበልናን ምክንያቱ መኣስን ብከመይን ግብርና ፍረ ከም ዝፍሪ ኣይንፈልጥን ኢና እምነትና ኣብ ኢየሱስ እዩ ፍቕሪ ፍረ ተፈራይ እዩ እታ ኢየሱስ ኣብ ልዕሊ ኣርድእቱ ዘውረዳ ፍቕሪ ፍረ ፈርያ ክሳብ መወዳእታ ዓለም ፍቕሪ ኣምላኽ ክሰብኩ ፅቡቕ እናገበሩ ተጓዒዞም ተዋሪዶም መብዝሕትኦም ብሰማዕትነት ንሓቂ መስኪሮም ነዚ ምስ ገበሩ ፍቕሪ ክርስቶስ ኣብ ብዙሓት ሰባት ፍሬ ኣፍርያ ምእንቲ ካልኦት ክሓልፈሎም ንኣምላኽ ክፈልጡ በጃ ዝሓለፉ ብዙሓት እዮም ኢየሱስ ካብ ርእስኻ ኣሕሊፍካ ምሃብ ዝዓቢ ፍቕሪ የለን ይብለና ሰባት ክድሕኑ ካብ ክፉእ ክምለሱ ተስፋ ከይቆረፅና ብትዕግስቲ ፀርና ክንጓዓዝ ይግባእ ብርግፅ ከም ሰባት ክንደክም ይከኣል እዩ ግን ሓግዘና ኢልና ንሎምኖ ኣብ ቅር እሞ ድላይካ ግበር ይብል ቅዱስ ኣጎስጢኖስ ሓንቲ ሳፍቂርና ንኽኣል እምበር ኩሉ ክበርሃልና እዩ ክነፍቅር ከሎና ንርእስና ኣብ ኣምላኽ ነወሃህድ ባህሪ ኣምላኽ ንለብስ ሽዑ ንቕኑዕ መገዲ ክንጓዓዝ ዝሰክፍ የብልና ኩኖቲ ፅልእን ክፍኣትን ዘሎ ትንሳኤን ሰላምን ክንርኢ ክንክእል ኢና ፍቕሪ ኣምላኽ ኣባና ከም ዘሎ ኣብ ዕለታዊ ሂወትና ክንርእዮ ትሑዛት ኢና ብፍላይ ነቶም ኣብ ልዕሊና በደል ዝፍፅሙ ነቶም ብሓሶት ስምና ዝካፍኡ ዝፀልኡና ነዞም ኩሎም ክንፅልየሎም ክንምሕሮም እንከሎና ዕውታት ኢና በብዝተፈላለየናሉ እንተርሓቕና ንኣምላኽ ኣይክንረኽቦን ኢና ሂወት ትርጉም ዝህልዎ ነቲ ንፀጋም ኣቢሉ ዘሎ ኣብ የማን እንተመለሰና ንዝተጋገየ እንተመሓረና ንዝተጋገየ እንተመሓርና እዩ እሞ ዘዳእቲ ፍቕሪ ዓቀብቲ ህወትትን ንኹን ኦ ንኩሉ ብሓደ እተፍቅር ኣምላኽ ንኸማይ ዝበሉ ሰባት ከምቲ ንስኻ እትደልዮ ክፍቅር ሓገዘኒ ፀጋኻ ህበኒ እናበልና ንረብምኖ ክሰምዓና ከዓ እዩ ብሩኽ ሰንበት ኣባ ንጉሴ ፍሳሕ
0: ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ ኣብ ዕለተ ዝኽሪ በዓለ ቅድስቲ ድንግል ማርያም ዘፋጢማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ቅድሚ 45 ዓመት ኣብ ቅርዓት ቅዱስ ጴጥሮስ እተፈጸመ ንርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ግዳይ ናይ ፈተነ ቅትለት ዝገበረ ኩነት ኣዘኻኺሮም ቅዱስነቶም ኣብቲ ዝለገስዎ ኣስተምህሮ ንእኖና ቅድስቲ ድንግል ማርያም ኣደ ኣምላኽ ከም ብልፅቲ ኣብነትን ኣደ ቤተ ክርስቲያንን ገይሮም ብምቕራብ ኣስተንተኑ ብዕለት 3 ግንቦት 1981 ዓመተ ምህረት እቶም ኣብቲ እዋን እቲ ዝነበሩ ፖላንዳዊ ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ኣብ ቅርዓት ቅዱስ ጴጥሮስ ብዘጋጠመ ናይ ፈተነ ቅትለት መጥቃዕቲ ካብ ዝወረዶም ጉድኣት ድሓኑ ሎሚ ረቡዕ ድማ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነዚ ፍጻሜ እዚ ኣዘኻኺሮም ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዝገበርዎ ዑደት ኣብ መንጎ ህዝቢ ኣምላኽ ድማ ኣብቲ ብ1981 ዓመተ ምህረት ርእሰ ሊቃነ ጳጳሳት ቅዱስ ዮሃንስ ጳውሎስ ዳግማዊ ብጥይት እተሃርሙሉ ስፍራ ደው ብምባል ኣብቲ ስፍራ ንዝኽሮም ኣብ ዝተነብረ ጽላት እምኒ ተንበርኪኾም ጸሎት ዓረጉ ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብዚ ሰሙን እዚ ኣብ ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቲ ብተኸታታሊ ዝገብርዎ ዘለዉ ብዛዕባ ሰነዳት ካልኣይ ጉባኤ ቫቲካን ብምቕጻል ብዛዕባ ብሉፅ ኣብነታዊ መንነትን ኣደነት ህዝቢ ኣምላኽን ቅድስቲ ድንግል ማርያም ዘተኮረ ኣብ ናይ መወዳእታ ምዕራፍ ናይቲ ብዛዕባ ቤተ ክርስቲያን ዘስተምህር ብርሃን ኣሕዛብ እተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ምርኩስ ብምግባር ኣስተምሂሮም ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን፣ ሎሚ ዕለት 13 ግንቦት ዝኽሪ ቅድስቲ ድንግል ማርያም ዘፋጢማ እዩ። ኣብዛ ዕለት እዚኣ ቅድሚ 45 ዓመታት ኣብዚ ኣብ ቅርዓት ቅዱስ ጴጥሮስ ኣብ እዋን ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ርእሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ግዳይ ፈተነ ቕትለት ዝኾኑሉ ዕለት እዩ ዝነበረ። እዚ ፈተነ እዚ ድማ ሳላ ዕቑባ ኣኖና ቅድስቲ ድንግል ማርያም ናብ ሞታ የብጽሖምን ንሶም በዕሎም እውን ብብዙሕ መንገድታት ነዚ ተኣምር ኣረጋጊጾምዎ እዮም። ስለዚ ነዚ ናይ ሎሚ ትምህርተ ክርስቶስ ብዛዕባ እቲ ቅድስቲ ድንግል ማርያም ኣርኣያ ቤተ ክርስቲያን እያ ብዝብል ኣርእስቲ በቲ እቶም ቅድመይ ዝነበሩ ርእሰ ሊቃነ ጳጳሳት ኩሉ ናትኪዩ ቶቱስቱስ ንዝብል ጭርሖ ከወፍዮ ደሊ። ካልኣይ ጉባኤ ቫቲካን ነቲ ናይ መወዳእታ ምዕራፍ ናይቲ ዶግማዊ ቅዋም ብዛዕባ ቤተ ክርስቲያን ዝኾነ ሰነዱ ንድንግል ማርያም ከወፍ መረጸ። ንሳ ከም ብልጽትን ንጽል ኣባል ቤተ ክርስቲያንን ኣብ እምነትን ልግስን ከኣ ከም ዓይነታዊት ብልጽቲ ኣርኣያን ከም ምዃና እያ ትፍለጥ። እዘን ቃላት እዚኣተን ኣብ ማርያም ኣብቲ ትሕቲ ተግባር መንፈስ ቅዱስ ኣብኣ ነቲ ስጋ ዝለበሰ ወዲ ኣምላኽ ክትቅበልን ክትወልዶን ዕድል ዝረኸበት ማርያም ከመይ ጌርና ነቲ ኣርኣያን ምርኡይ ዝኾነ ኣባልነታን ከምኡውን ናይ መላእ ማሕበረሰብ ቤተ ክርስቲያን ኣደነታን ከነለልዮ ከም እንኽእል ክርዳእ ይሕግዘና። ማርያም በቲ ኣብኣ ዝተፈጸመ ዕዮ ናይ ጸጋ ንገዛ ርእሳ ክትቀርጽ ብምፍቃዳ ከምኡውን ነቲ ናብኣ ዝመጸ ውህበት ናይቲ ልዑል ዝኾነ ኣምላኽ ብእምነታን ብድንግልናዊ ፍቕራን ብምቕባላ ፍጹም ኣርኣያ ናይቲ መላእ ቤተ ክርስቲያን ክትኮኖ ተጸዋዓቶ ብልጽቲ ኣብነት እያ። ንሳ ናይ ቃል እግዚኣብሔር ፍጥርቲ ከምኡውን ኣደ ናይ ኵሎም ደቂ ኣምላኽን ኮይና ንተግባር መንፈስ ቅዱስ ብተኣዛዝነት እተወልደት እያ። ብተወሳኺ ቅድስቲ ድንግል ማርያም ኣብ ውሽጢ ሕብረት ቅዱሳን ናይ ህዝቢ ኣምላኽ ንመለኮታዊ ምስጢር ብዘይ ቅድመ ኹነት ክፉታት ክንከውን ፍጹም ኣብነት እትኾነና ብልጽቲ ኣማኒት ስለ ዝኾነት ማርያም ልዕልቲ ኣባል ማሕበረሰብ ቤተ ክርስቲያን እያ። ኣብ መወዳእታ በቲ ኣብ ማእከልና ዝነብር ዝነበረ ዘለዓለማዊ ፍቁር ዝኾነ ፍቕሪ ኣብ ወልደ ኣምላኽ ስለ እትወልደና ንሳ ኣደ ቤተ ክርስቲያን እያ። ኣብኣ ድማ ብተኣማንነት ከም እትሰምዓናን ከም እተዕቁበናን ከም እተፍቅረናን ርግጸኛታት ክንከውን ንኽእል ኢና። ብሉፅ ዝኾነ ኣገላልጻ እዚ ባህርያት ድንግል ማርያም ከም ምስሊ ናይታ ምስጢር ዝኾነት ሰበይቲ ምዃና ብምጥቃስ ክግለጽ ይከኣል እዩ። እታ ሰበይቲ እትብል ቃል ታሪኻዊ ሓቅነት ናይዛ ንእሽቶ ጓል እስራኤል እተጕልሕ እያ። ንሳ ድማ ኣደቲ መሲሕ ብምዃን ፍሉይ ተመክሮ ከተህልፍ እተዋሃበታ መንነታ እያ። እቲ ምስሊ ዝብል መግለጺ ኸኣ ኣብቲ ክልተ ዓይነት ተግባራት ምውራድን ምዕራግን ከም ዝፍጸም የጕልሕ። ኣብኣ ድማ ክልቲኡ እቲ ጸጋዊ ሕርየት ኣምላኽን ከምኡውን እቲ ንሳ ዝገበረቶ ናጻ ፍቓድ ናይ እምነት የንጸባርቕ። ስለዚ ማርያም ምስሊ ናይቲ ምስጢር እያ ማለት እቲ ሓደ እዋን ተሰዊሩ ዝነበረ ሕጂ ግና ብኢየሱስ ክርስቶስ ምሉእ ብምሉእ እተገልጸ መለኮታዊ መደብ ድሕነት መርኣያ ዝኾነት ሰበይቲ እያ። ካልኣይ ጉባኤ ቫቲካን ብዛዕባ እቲ ንድንግል ማርያም ኣብ ዕዮ ድሕነት እተሓብአ ፍሉይ ቦታ ንጹር ትምህርቲ ገዲፉልና ይርከብ። እቲ እንኮ ማእከላይን ድሕነትን ኢየሱስ ክርስቶስ ምዃኑ የዘኻኽር። ከምኡ ውን እታ ቅድስተ ቅዱሳን ዝኾነት ወላዲቱ ንምእመናን ምስ ክርስቶስ ኣብ ቀጥታዊ ሓድነት ከም እተተባብዕ ደኣ እምበር ብዝኾነ ይኹን መንገዲ እተተዓናቕፍ ኣይኮነትን። እዚ ከምዚ ኢሉ እንከሎ ብምስጢረ ስጋዌ ናይ ቃል ኣደ ኣምላኽን ቅድስቲ ድንግልን ክትከውን ዝወሰነ ዘለዓለማዊ ኣዋጅ መለኮታዊ ፍቓድ በዚ ፍሉይ መንገዲ ብተኣዛዝነትን እምነትን ተስፋን ከምኡውን በቲ ነዳዲ ዝኾነ ፍቕሪ ኣብ ዕዮ መድሓነ ነፍሳት መልልተ ባህርያዊ ዝኾነ ህይወት ንምርካብ ተሓባበረት። ስለዚ ንሳ ብስርዓተ ጸጋ ኣዴና እያ። ምስጢረ ቤተ ክርስቲያን ኣብ ድንግል ማርያም እውን ተንጸባሪቑሎ። ህዝቢ ኣምላኽ ኣብኣ ምሳሌ መበቆሎምን ኣርኣዮኦምን ሃገሮምን ይረኽቡ። اب اد گویتا بیت خرستیان نای گزار سامستیریا اتری ازد ما اب ا ار آیا نای دنگل امنتن نای ادنت فقرن نای مصامد تکیدانن سلاز رخبت رای زیکونس لعلو خلو دما اب تنسا نای گزار سا بلوس مسلی مالت نتخت کونو تصوعات اللو صوعا فتصوم کرسی سلاتری ایو كامن نعزبو زلنا اتي بزعبا دنگلن ادن ابرهان حزاب تغلص حسابات نبيتا خرستيان كنا فكرن فتصامي تا تمتص ملو بملو بخبري اتفتصامن منغست عملاخ اووشتا كنا غلغلن يمهرنا امبا اركس بتماريام دنگلن ادن زهابتنا بلوس عرعايا نغزار سنا كن مرمر نفقد اللمو با عمالا دنتا بيلنا بتي خابانا انحتتو ملسن محاب كتحقزنا نلمنا عبيتا خرستيان زلونا تساتفو بتحتنان بنطف امنتن دي زنبر زلخو نتي املاخ بتدرت زيبلو فقري نزقر بالليس اوعتا ملاش نمهاب زهاب النكيدانا ومحبرسب افلطو دي اتوم با املاخ التوهبوني كهناتك اززوم دي هياو كفل بيتا خرستيان كم زخونكو خا كوينو يسمعان ديو نماريام كم عرايا بلستي عبال بيتا خرستيانن عد بيتا خرستيانن غيري دي زرئيا امون ود مزمورن ودان كخوون كتحقزان دما المنا دي زخبركم احواتن حاتن اتي ابلع لماريام زوردة بتحتنان بتعززون زمهارنا منفس قدوس نزي زدن كوننات ملوء بملوء كنركب تسقا يهابنا بزعبا دوغماو قوام برهان حزاب عميقنا مسن نستنتن ندنجل ماريام نزو هبات الزي كتهبنا نلمنا فقري قدستا عدة اب كلاتنا منتخ عبي دما ايو كامو دما يخونالنا
2: كبراتنا كبرهن سمعتنا سلام كتتالكم نمسجن ناي لامي مدى بفنونا ابزي الزازم ابنت بحمد بفنو كسام نراقب بدحن سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس